እግል ንፍሸለ ፈትየ እግል ለብዒት ፈትየ ኮ መገቢ ዓዳላ ተምፀኮ ባህላቱ እግል ንፍሸለ ኣብያ እግል ለመልህየ ውግል ለሕውየ ውግል ለግዋሬ ውግል ለኣደመ ልዕድ የብየ ኮ መንገቢ ኣናንየት ብድብየ ባህላቱ ውዝሉም ብድብየ ብግል ንፍሸለ የጠልሓስብ ክእብላ ተዋዝን ይመፅእ ተዋዝን ቆፎ መፅእ ተዋዝን ሰኔት ለግ ነፍስና ልምፈትያ እግል ለኣደመ ልዕድ ዶሉም ፈትያ ወኪት እግል ነፍስና ለናብያ ግሉመ ግነበያ ይግባት መንገቢ እግል ነፍሸለ ሬጣ ነበረኮ መንገቢ ሓቲ እግል ኢደ ይቅድር ላኪን እግል ብዕድ ግል እምበር ብየ ነፍሸ ሰዴ ወብዕድመ ሰዴ ወኩሉ እግል ንፍሸ ሌጣ ሓቆዮ ሳዕሪ ልብቃል እግን ይበላ ኣለብና ከኣደም ለፈቴ ሰዓደት ናይ ልብረክብ ብብለትመልኣ ብሓሳደት ለትመልኣ ላኪን ዲ ማለት ዓዝብ ሓሳደት በትመልኣና መንገቢ ለንሓስዱ ኣክለ ነጅሓ ወክለ ትወፈቃ ወክለ ረክባ ወክለ ተዓፋ ሕናን ቅርቦን ሓመው ካል ሓስድ ንሱት ለልዕዘ ኣዳም ብዕድ እግሉ ሰነየት ለልሓዘ ሰነየት ብዝሕት ልርኤ ካክለ ሰነየት ረኣ ፈርሕ ወሓስድ ውኪት ለልሓዘ ብዙሕ ሰነየት ልርኤ ካክለ ሰነየት ረኣ ማልሓመም ሰበት ኢሊ ምን ሓሳደት ግን ትነጀ ወሓሳደት ክመስም ለብዕድ ግን ነቅተል ንትመነ እቡ ላኪን ንወስነ ለንሰቲ እዩት ክቁሮት ኣደሚ ስም እንደሰታ ብዕድ ግን ለቅተል ዶን ልትመነ ቀሺምቱ ክሓስድ ክምስለ ስም ለሰቴ ግን ለቅተለ ልትመነ እቱ እስም ዲበያ ኣላ ዲብ ከብድ ኣላ ውትን ልትመነያ ቀትል ናይ ቁሮት ቤቱ ካሓሳደት እበላት መልኣ ውዲማ ናይ ብዕድ ልገንሕ ውግል ኣዳም እኪት ለልትመነ ኣዳም ብዝሓም ሰነየት ለራክባም ልርኢ ካክለ ለረኣ ሕማም ወስድ ከረቢ ኩሉ ኣዳም ለመና ውግሉ ሰነየት ለልሓዘ እግለ ኣደሚ ሰነየት ሕዘ ልብል ከረቢ ክመፈትየናታ ሕናም ብዕዳም ግንፍቴ ውፍቲ ግንንበር ውፍቲ ግንዓልም ውፍቲ ግንርአ ከልርእየና ኩሉ ክምፍቲ ብና ወሰፍትሕ ነግለ ኣምር ውቱማ ለፍቲ ግትዕደቱ ከብዕዳም ግልፍቴ ግን ኣትራእ ሌጥ እንዘይገቢ ኣው ግን ኣትራእ ግንሕዝ ኣለብና ላኪን ግል ኣዳም ሰነየት ግንዓልም ምንእና ሰነየት ግልትዓለሞ ውህቶማ ገል ብዕዳም ሰነየት ግልኢዶ ወብዝሓም ኣዳም እኪት ኣደም ለወዳያ ዲቦም ህቶም ዲበ ኣደም ብዒድ ወድዋ ከብዝሓም ኣዳም በኖም ለነብሮ ወትዕዝለት ለነብሮ እሎም ሸይጣን ፍርሰት ረክብ ዲቦም ወናዩ ወድዮም ወትክቲኩቡ ልህዘሞም ልሓውን ወልህዝሞም ላኪን ሓቲ ገብኦ መንገቢ ምስሊ ብዕዳም ኣታሕተዎ መንገቢ ቁወት ረክቦ ውሒለት ረክቦ ከመጅሙዓ ደወለንብና ህተ ዲበር መሓግዝና ኩሉ ተዓረታዕና ውግላመላ ንረታዓ ውስደይት ለትወደግና ውሕና መለን ሰድያ ኩሉ ተባድል ናይ ሰኔት ውስደይት ኣሒድ ውረድ ኣሒድ እንረክብ ካብ ዓይለት ናይ ኩሎ በሸር ሓተ ክምቱ በሸር ወሓተ መሲበት መፀት መንገቢ ከመይ ተዓርምኑ ወኩሉ ኣዳም ክምሸምል ወራመ ሰኔት ኩሉ ክምሸምል ግንረብና ክግል ድንያና ኩሎ ሰኔት ግንሕዘ ወግል ብያትና ወጅብ ክሕቡና መተንሴት ዲመ ዲብ ውሕደት ግንንበር ዋሕተ ግንግባእ ቁወት ውሒለት ግነርክብ ውሉ ኩሉ ዲበ መቓስድ ለረበል ሓዝየ ግና ስደና ከምስልሁመ ኢራዘቱ ግል ትትመም ዲብና ወትል ሓዝየ ግና እፍቲ ግንንበር ክምሕትለፈትየናታ ሰብ ትገባእ